ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ቆዳት ሰባ ደማመር እድሜ ገመ ለክዮና ልቁል እንዳሰብ ነው ታሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስደስ የለት የለት አርሺ ደስደስ ደስ የለት የለት አርሺ ደስደስ ደስ